0: ስንፈሉ ግማይቱ ባ ስንፈሉ ስንፈሉ ስንፈሉ ስንፈሉ ስንፈሉ ዱግራ ማገል አላጅ ፈሉ ዶሚ ብሮምቱ ባ
1: ጀይሎን
0: እብለገ ጃምበን ጉበረም ጀጌጃ
1: ሱአልጊ ለንጋ መንገዚን ፈይላ
0: ابلغ جيم